እዚ ና ኤዲቶሪያል ፕሮግራም ዝም ሐላለፍ ካፕሲ ጂኤስዳብሊዩ 9.9 ኤፍኤም ኩል ጊዜ ሰንበት ካፕሳት 10 ተኸልከ ስካፕት ሐረድ ሐቅሪዩ You're listening to the Eritrean Radio Show on CJSW 90.9 FM every Sunday

ሐበሬታ ንአህዋትን አሐትን ንሐደስት ገዛውት ገዝኡስ ዘልዩ ፓይን ክሪክ ዝተባሃለ ቦታ ሳውዝ ዌስት ካልግሪ ብተሚትን ዓሰርተን አቨኒ ኦፍን ሕርከይትኩም ብፍሉጣት ሃነፅቲ ኣባይቲ ኣንቶም ዝተባሃሉ እቲ ቦታታት ከዓ እቲ ኤርያ ድማ ፅሙ ዝበለ ኮይኑ ሲንግልስ ሃውሳት ዘለዎ ብዝበለ ፀግን ንኣሽዶካኩንን ከምኡን ፕሌይግራውንድ መፃወቲ ቆልዑ ዘለዎ ብሕጂ እውን ላይብረሪ ክመፅኹም ምዃኑ ኣብቲ ከባቢ እንዳሓበሩ ዋጋ ድማ ትሕቲ 600,000 ኮይኑ ንዝያደ ሓበሬታ እንሕርክ ዘሊኹም ቪትት ሾውሆም ከይትኩም ወይ ድማ ማክላውድ ትሬል 210 አቨኒው ሳውዝ ዌስት ኦፍ ንሕርከይትኩም ክትኽቦ ትኽእሉ ኢኹም ብዝበለፀ ድማ ዌብሳይቶም experiencepinecreek.com